ጌታችን በሰማዮች ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በስጋ ሕይወት ሳለን ምግባችንን በየዕለቱ አውቀን ስጠን ይቅር በለን የበደልንህም ቢኖር ወንድማችን

0: እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን አንቺ ተማጽነናለን።
1: Red alert! Red alert! Red alert!
2: You crossed my line of death!
3: You haven't dismantled your MX stockpile.
2: Pakistan is threatening my border!
4: That's it, Buster. No more military aid!
5: Nuke 'em! Get them before they get you. Another quality home game from Butler Brothers.